0: እንደምን አምሽታችኋል አድማጮቻችን። ለማክሰኞ ግንቦት 18 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የኢሶዴፓ ክስና የምርጫ ቦርድ መግለጫ፣
1: የምርጫው ሂደት ቆሞ ምርጫ ቦርድም ደሞ የጣሰውን የምርጫ ህጉን አክብሮ ወደ ኋላ ተመልሶ በትክክል መዝግቦ በትክክል ፕሮሰስ አድርጎ መሄድ አለበት ነው ምንለው።
0: በአምቦ ከተማ አንድ አባት ቤት የደልማት በሚል በሚፈርስበት ጊዜ የ9 አመት ልጅ ሞተችብኝ ይላሉ።
2: እኛውና ዘን በማል ሰባት ሰምቼ ነው እስከማናግራል። እኔ በጣም ነው ያዘንኩ።
3: አይዞን ፈለካ።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አባችሁን ቆዩ። ከጥቂት ቀናት በኋላ ሰኞ ግንቦት 24 2018 በሚካሄደው ምርጫ ላይ የማይሳተፈው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምርጫው እንዳይካሄድ ጠይቋል። ፓርቲው ከተለያዩ የፍርድ ቤት ሂደቶች በኋላ ነበር ለምርጫው ያስመዘገባቸው እጩዎቹ በሙሉ ተሰርዘው ከውድድሩ ውጪ ሆነው። ለምርጫው 309 እጩዎችን አስመዝግቦ የነበረው ኢሶዴፓ ትናንት ሰኞ ባወጣው መግለጫ ከምርጫው የተገለልኩበት የፍርድ ቤት ሂደት አግባብ አይደለም ሲል አመልክቷል። የፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌ ከቢቢሲ ጋር ባደረ ጉት ቆይታ ቅሬታቸውን እንዲገልጻሉ።
1: ምርጫ ቦርድ መጀመሪያ አጣርቶ ከዛ አጽድቆ ፈርሞ ለህዝብ ይፋ ካደረገ በኋላ እኛም በምርጫው ለት ምንወዳደርበትን ተራ ቁጥር በሰንጠረዡ ከሌሎች ፓርቲዎች ጋር እጣ አውጥተን እጣችን ከተለየና ኦርደሩ ውስጥ ከገባን በኋላ የምርጫ ስነ ስርዓት ስምምነቶችን ከተፈራረምን በኋላ ህጋዊ ልዩ የእጩ መብት ከተሰጠን በኋላ በራሱ ጊዜ ተነስቶ 309ን ተረዘ። ይሰርዝ ደግሞ ምክንያት ያደረገው የከፍተኛ ፍርድ ቤት ውሳኔ ነውና ውሳኔው ደግሞ ከኛ ጋር ሳይሆን ከምርጫው ጋር በማይገናኝ ከቡድን ለተጠየቀው ለተነሳበት ክስ 6 ሰዎች ላነሱት ክስ ሲመላለሱ ምርጫ ቦርዱ አመዘጋገቡን ያዘጋጅ ያስተካክል የተሳሳተውን ብሎ ፍርድ ቤት በወሰነበት 309

0: ዘጠኝ ሶዲፓ እጩዎችን መሰረዜ ነው እና እንዳልሰርዝ የምትፈልጉ ከሆነ ሂዱና ከፍተኛ ፍርድ ቤቱን ውሳኔውን አስቀይሩ የሚል ደብዳቤ ለፓርቲው ጻፈ። አሰራር ላይ ስህተት አለ ብሎ ቦርዱ ያስተካክል ብሎ ፍርድ ቤቱ ጽፏል እንጂ ፓርቲውን የሚመለከት እሹ የለም። ግን ፓርቲው ላይ እናንተ ደግሞ 309 እጩዎችን እሰርዛለሁ ስትሉ ፓርቲውንም ይጎዳል፣ የህገ መንግስት ልዩ መብት ባለቤት የሆኑትን እጩዎችንም ይጎዳል እና ጣልቃ ገብነት ይሰጠን ብለን ፍርድ ቤትን ጣልቃ ገብነቱንም ታሪኩ ረዥም ነው ማግኘት አልቻልንም እንደ ሎንግ ፕሮሰስ እና በአጠቃላይ መጨረሻ ላይ የደረስንበት ሰበር ላይም እንዲታይ የሆነበት ህጋዊ ስልጣን የለውም የመዳኘት እና ያ ውድቅ ይሁን የሚል ነበረ። በዛ መልኩ ሄዶ ነው እንግዲህ ምርጫ ቦርድ 309ን ሰርዥ ያለው ያለው።
1: ምርጫ ቦርድ ፓርቲውን የማግለል የመጨረሻ እርምጃ የወሰደው የጊዜ እጥረትን፣ የቴክኒክና የገንዘብ ጉዳዮችን ከግምት በማስገባት እንደሆነም ዶክተር ራሄል ያምናሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በበኩላቸው ዛሬ በሰጡት መግለጫ ኢሶዴፓ ከ2016 ዓ.ም ተመረጠ ጀምሮ በውስጡ ተፈጥሮ የቆየው ክፍፍል ከምርጫው ውጪ ለመሆኑ ምክንያት እንደሆነ አብራርተዋል። ቦርዱ ለሁለት የተከፈሉ ያሏቸውን የፓርቲውን አመራሮች አግባብቶ በምርጫው እንዲሳተፉ ለማድረግ ያደረጋቸው ጥረት ዎች ባለመሳካታቸው በፍርድ ቤት እዛዝ መሰረት እጩዎቹን ለመሰረዝ እንደተገደደም አስረድተዋል።
2: ክርክ

0: ቦርዱ የመዘገባቸው በአግባብ የተመዘገቡ ስላልሆኑ ይሄ ምዝገባ እንዲቆም ብሎ ፍርድ ቤት ወሰነ። ይሄ ውሳኔ ሲደርሰን ሁለቱንም ወገኖች አነጋገርን። ከሳሾቹንም ለምን ነው እንዲምታረጉት? እጮችን ለምን እንዲው ታስቀራላችሁ? መራጮችስ ለምን እድል ያጣሉ የሚመርጡትን ሰው? ብለን ሁለቱ ወገኖችን ለየብቻ ከዛ በኋላ አንድ ላይ አገናኝተን ሶስቱን አይደለም ያስተዳዳሪነት ስራ ሁሉ ጊዜ እንደምንለው የሽምግልና ስራ ሰርተን ለምናችሁ ተስማምታችሁ ተግባብታችሁ አይታችሁ አብራችሁ የሚለወጠውን ለውጣችሁ አቅርቡልን እባካችሁ ብለን ለረጅም ጊዜ ለምን አልተሳካም? አሁን ቦርዱ ይሄንን ውሳኔ የፍርድ ቤት ውሳኔን መስፈጸም ግዴታ አለበት። ስለዚህ እነዚህን ጮች ከባሎት ፕሪንት ወይ ከባሎት እናወጣለን ብለን ለፓርቲው መሪ ያሳወቅን። እሳቸውም ሄደው ፍርድ ቤት አመለከቱ። ፍርድ ቤቱ ደግሞ በመቃወም አመልካች ብሎ እንደገና ተቀበላቸው። በዛም ክርክር ሂደት ለምንድን ነው ተስማምታችሁ እጮቻችሁን ማታቀርቡት ሚል ጥያቄ ፍርድ ቤቱ ለሁለቱም ወገኖች አቀረበ። ፍርድ ቤት ላይ መስማማት አልቻሉም። ፍርድ ቤቱ አሁንም ደግሞ መጀመሪያ በሰጠው ውሳኔ ጸንቶ ከምርጫው ውጪ እንዲሆን ተደርጓል እንጂ ቦርዱ አንዱ ወገን ደግፎ ሌላኛው ነቅፎ ያደረገው ስራ የለም።
1: ቦርዱ በፓርቲው የውስጥ ጉዳይ አግባብ ያልሆነ ጣልቃ ገብነት አሳይቷል የሚሉት ዶክተር ራሄል ባፌ በበኩላቸው ፓርቲያቸው ምርጫው መካሄድ የለበትም የሚል አቋም እንዳለው ተናግረዋል። እና ዶክተር አሁን ምን እንዲሆን ነው የምትፈልጉት እናንተ? ምንድነው
2: አሁንኛ ፍትህ ነው አምንፈልገው? ለሀገራችንም ሽግግር ነው አምንፈልገው? ሰላምን ነው አምንፈልገው? ዩ ኖ ይሄ ሰባተኛ ምርጫ ልዩ የሚያደርገው ብዙ አንግል አለው። ቢቻል እድለኞች ብንሆን ኖሮ ብሔራዊ ምክክሩ በቀደመና ብዙ ችግሮቻችን ተፈተው በጸዳ በንጹህ ልብ ወደ ምርጫ በገባን ነበር። ግን አንፎርቹኔትሊ ምርጫው እስከቀደመ ድረስ ለብሔራዊ ምክክሩ ደግሞ ጥሩ ምህዳር የሚፈጥር ነገር ነበርና ይሄን ሁሉ ስላስተጓጎለ በአስቸኳይ የምርጫው ሂደት ቆሞ ምርጫ ቦርድም ደግሞ የጣሰውን ህግ የምርጫ ህጉን አክብሮ ወደ ኋላ ተመልሶ በትክክል መዝግቦ በትክክል ፕሮሰስ አድርጎ መሄድ አለበት ነው የምንለው።
1: ይሁን እንጂ የምርጫ ቦርድ ሰብሳቢዋ ወይዘሮ ሜላት ወርቅ በዛሬው መግለጫቸው ምርጫው በተያዘለት የጊዜ ሰሌዳ መሰረት የፊታችን ሰኞ እንደሚካሄድ ይፋ አድርገዋል። ለዚህም የሚያስፈልጉ የምርጫ ቁሳቁሶችን ወደ ምርጫ ክልሎች የማድረስ ተግባር በመጠናቀቅ ላይ ነው ብለዋል። በአማራ ክልል የሚገኙ 8 በትግራይ ክልል ደግሞ ሁሉም 38 የምርጫ ክልሎች የሰኞ ምርጫ እንደማይካሄድባቸውም ገልጸዋል። ኦሮሚያ ክልል አምቦ ከተማ ባለፈው ሳምንት መጨረሻ ለልማት በሚል በፈረሳ ሂደት ላይ የነበረ ቤት ባደረሰው አደጋ የሁለት ሰዎች ህይወት ማለፉና በሶስት ነዋሪዎች ላይ ደግሞ የአካል ጉዳት ማድረሱን ተከትሎ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በአደጋው የ9 ዓመት ውድ ልጄን አጣው የሚሉት የሟች አባት ሻለቃ አብዴታ ደሱ ለቢቢሲ እንደተናገሩት አደጋው የደረሰው 10 ዓመት የኖሩበት ቤት ላያቸው ላይ እንዲፈርስ በመደረጉ ነው። ያለምንም ምትክ ቤት ያለምንም ማስጠንቀቂያ ለልማት ተብሎ ቤቴ መፍረሱ ሳይንስ ለልጄ ሞት ምክንያት ሆነ ሲሉ ቅሬታቸውን ገልጸዋል። የቀድሞ የኦሮሚያ ፖሊስ አባል እንደነበሩና አሁን በጡረታ ላይ እንዳሉም ይናገራሉ። አንድ ልጃቸውን በአደጋው ያጡት አባት በሌላ ልጃቸው ላይ ቀላል ጉዳት መድረሱንም ተናግረዋል። የአምቦ ከተማ ኢንቨስትመንት ቢሮ ኃላፊ አቶ ጀፋራ ጫልሲሳ በበኩላቸው አደጋው የደረሰው ቤቱ ላያቸው ላይ እንዲፈርስ ተደርጎ ሳይሆን በበር መፈነቃቀል በተከሰተ መደርመስ ነው ሲሉ ለቢቢሲ ተናግረዋል። ሻለቃ አብዴት ታደሱ አደጋው እንዴት ሊደርስ እንደቻለ እንዲያስረዳሉ።
3: ወራይቱ ቀበሌ አይሴማ ባለካብ ነው የምንኖረው። ሩኔ ካስረምት እዛ ግቢ ውስጥ ኖር ያለው በ14/9/2018 ጠዋት አካባቢ ነበር የመጡት የከተማ ፖሊሶች እና የከተማ አስተዳደሩ አፍራሽ ቡድን ጣራ ላይ አስወጥቷቸው እኛ ንብረታችን ሳናወጣ ልጆቻችንን ሳናወጣ ወይ ደግሞ ሳይነግሩን ውጡ ሳይሉን እቃችሁን አውጡ እናፈርሳለን ሳይሉን ንብረታችን እያለ ከከተማ አስተዳደር በቀን ሰራተኛ የሚሰሩ 2 ሰዎች በማሽን ጣራው ላይ ካሰጣቸው በኋላ ቆርቆሮ እየነቀሉ መሬት ላይ እየወረወሩ እኛ ደግሞ ንብረታችን እያወጣን ነበር። ልጆች፣ ቤተሰብ፣ ጎረቤት ሁሉ ሳይቀር ንብረታችን እያሰጡ ነበረ። በዛ መሀል ቤቱ የቆየ ነበር። ከ30 ዓመት በላይ ያገለገለ ነበር። ቤቱ ፈርሶ

0: ልጄ ሞታብኛለች። እንዶም እኛ ለመርዳት የመጡ ግለሰቦች ተጎድተዋል። አንድ አሮጊት ህይወታቸው አልፈዋል። አራበሩ ነበር የሚባሉት እና ሌላም ስሟን የማላውቃት አምቦ ሪፈራል ሆስፒታል ተኝታለች እና እዚያ ጉዳት ነበረ። አሁን ሀገር ላይ ቁጭ ብያለሁ።
1: ሻለቃ፣ በጣም አዝናለሁ ስለተፈጠረው ነገር። እንዴት ነው ግን ልጆትን ሊያጡ የቻሉት? አደጋው በምን ምክንያት ነው የተከሰተው?
0: አደጋው የተከሰተው ቤቱ እየቆየ ነው እና በአንድ ሳይድ በወደቅበት ሳይድ ወደ ውጪ ወጣ ብሏል። ማለት አቅጣጫውን ስቶ ቆሟል። እኛም በችግር ምክንያት እዛ ውስጥ የምንቀመጠው ከዚህም በፊት በተለያየ ጊዜ እኔ ከሰላሳ አመት በላይ ፖሊስ ሰራዊትን አገልግያለሁ። ተለያየ ጊዜ ቀበሌ ከተማ አስተዳደር የቀበሌ ቤት እንዲሰጠኝ ምንም የለኝም፣ ድሃ ነኝ፣ እየጠየቅኩ ነበረ። ማንም አልሰማኝም። ስለዚህ ቤቱ በፊትም ያረጅ ነበር። እንደገና ሰዎቹ ላይ ወጥተው ቆርቆሮ ሲነቃቅሉ፣ ሌላ በኩል ደግሞ ማሽን ቦታው ለኢንቨስትመንት ነበር። በጎን በኩል ማሽን መሬት ቆፍር መሬቱ ይንቀሳቀሳል ማለት ነው። ኮስቸ መሬት ስለሆነ በዛ ምክንያት ያው ቤቱን ከጣራውን ከላይ ሲነቃቅሉ ቤቱ ስለተላቀቀ በዚህ ምክንያት እና ጉዳት ሊያደርግሏል። እኔ ከአስር አመት በላይ ኖሬበታለሁ አልኩ እና ችግር እንኳን ብኖር እኛም አንወጣም ብንል እንኳን እኛ ከህግ በላይ አይደለንም። እኛም በቁጥጥር ስር አውሎን ቤተሰቦቻችንን በቁጥጥር ስር አውሎ ንብረታችን ከተማ አስተዳደር ወይንም ቀበሌ አስቀምጠው እስር ቤት ወይንም ማረፊያ ቦታ ቆይቶን የሚሰሩትን መስራት ነበረባቸው እንጂ ሰው እያለ ቤተሰብ እያለ እኔ ስድስት ልጅ ቤተሰብ ነኝ፣ ስራለኝ እናስተዳድረው ማለት ነው። እና ሌሎቹም እነዛው ሁሉም ቤተሰብ ያለው ነው። ስለዚህ ሰው እየኖረበት በዛ መረጋቸው ትክክል አይደለም። በጣም ማዝኝ ያለው እና ይሄ ነው ያለው።
1: ሻለቃ፣ ያነጋገርናቸው የአካባቢው ኃላፊዎች በልጆ ሞትና በቁፋሮ መካከል ምንም ግንኙነት የለም ይላሉ። ሰውም አልነበረም፣ ቁፋሮም እየተካሄደ አልነበረም፣ ጣሪያም እየተነቀለ አልነበረም ብለውናል። የእርስዎ ምላሽ ምንድን ነው?
0: እንግዲህ ያለው እውነት መሬቱ ተቆፍሯል። ሲቆፈር መሬቱ ይነቃነቃል። ከላይ ደግሞ ባይነት ፖሊሶች ጠቅላል ፖሊሶች መጥቶ እኮ ነው እኮ መሳሪያ ይዞ ዙሪያውን ከቦ እኮ ነው እኮ እና ሚሊሻ፣ የተለያየ ሚሊሻ። ልጄ እቃ እያወጣች ነበር ከኔ ጋር እየዞረች ነበር። ሁሉም ቤተሰብ ትንሽ ታናሽ እንኳ የሟቿ ታናሽ እንኳን እንደ አቅሟ እቃ ያወጣች ነበረ። እኔ ከኔ ጋር እየሄደች ነበረ። እኔ ሳላያት እንትኑ ምንድን ነው ይሄ ግድግዳው ዘንበል ወዳለበት አካባቢ በውጭ በኩል ማለት ነው። አጋጣሚ እኛን ለመርዳት መሰሩት ነበሩ። ከሳቸው ጋር እጅ ለእጅ ተያይዘዋል ይባላል እና የወደቁበት ከኔ ሞቱበት እንኳን እጃቸውን እንደተያዙ ነው እዛ የተደፉት እና ግድግዳው ዘንበል ወዳለበት ነው ወደ ውጭ የወጣው የወደቀው ማለት ነው። እና ሰዎቹ የሞቱ ሰዎች ቤት ውስጥ ሳይሆን በውጭ በኩል ነው ወደቅባቸው ማለት ነው። ህዝቡን እኮ ከህዝቡ ቀጠረ ስላላች እውነቱም አይ እውነቱን ነው የምናገረው። ዋሽቼም መላክም አልዋሽም። ቤቱ ሲወርቅ እኔ ጭንቅላት እየዞር ነበር ቤቱ ማለት ነው። የልጆችን እያልኩ ሲዞር የነበረው ማለት ነው። ከዛ ብሮ ሲሄድ ዞሬ ወደዛ ወደ እነሱ ጋር ሲሄድ ልጄ ቆማለች፣ አ ትንሿ ቆስላ ቆማለች። እሷም ድጋርጋት ለሌላ ሰው ሰጥላ ሰጥታውና ሆስፒታል እንድታደርስልኝ አልኳቸው። ልጁ ይዞ ሄደ። ተመልሼ ደግሞ ሟቿን ደግሞ በምፈልግበት ስራት ስር ነው ያለች ብሎ ሰው ነገረኝ። ወርቆባታል ማለት ማንሳቱን ካናልቻል ዝም ብዬ ቆም ነ ሰውኩ ሰው እንትኑ ይሄ የወደቀውን እንትን እኮ ነው ብሎኬት እኮ ነው ግንብ እኮ ነው የወደቅባቸው እና በዚህ ምክንያቱ እውነቱ ከሌላ ማጣራት ስላላችሁ ማለት ነው። እውነቱ በትክክል ያለው ነገር ህዝብ የሚያውቀው አምቦስ ህዝብ የሚያውቀው ይሄን ነው። እኔ አሁን አዘን በመሀል ሰው አስቀምጬ ነው በስቼ የማናግራል። እኔ በጣም ነው ያዘንኩት፣ በጣም ነው ያዘንኩት። ልጄን ነው
1: አይዞን አይዞን አይዞን ሻለቃ። ወደ ሆስፒታል ለማድረስ እንደዚህ አልተሞከረም? ወዲያው ነው ህይወቷ ያለፈው።
0: በስንት መከራ ከሆነ እኮ በስንት መከራ ነው ልጅቷን ገርዘፈድንገር ሰውቶ ሳትሊ ትንሽ ነበረ የነበረች የዛን ጊዜ ፈርከርዘት በኋላ አረፈች። አሮግቷም በዛ ምክንያት ነው ያረፉት። በቃ
1: ወዲያውኑ ነው የሞቱት።
0: ወደ ሆስፒታል ደረሱ፣ ወዲያው ሞቱ። በቃ ሁለቱም ልጅ አሁን ትንሿ ደግሞ ሆስፒታል እየተመላለሰች ነው። ትንሿ ልጅ
1: ምን ጉዳት ደርሶባታል?
0: እግሯን ትንሽ የሆነ ነገር ቆርጧታል፣ ተሰርቶላታል። እሷ ታርፋልኛለች። እኔ የዚህ ኛ ለሚሟቸን ታሳዝን
1: የደረሰቦትን ለሚመለከተው አካል ነግረዋል? ያገኙት ምላሽ አለ?
0: ማንም ያናገረኝ ነው የለም። ያምቦ ህዝብ ወጥቶ ልጄን ከበረልኝ።
2: ያምቦ ከተማ ኢንቨስትመንት ቢሮ ኃላፊ አቶ ጀፋራ ጫልሲሳ በበኩላቸው ስለ ሁኔታው ይህን ብለዋል።
3: በከሰነ ከሰ ቃሞ ተነገኛ ተከነደሰነ ከሰ
4: በቦታው የሚኖሩት ፖሊሶች ናቸው። አከባቢው ለልማት ተቆፍሯል። ቤታቸውን ቀድሞ የለቀቁት አባወራዎች ቦታቸው ተቆፍሮ ነበር። ቤታቸውን ያለቀቁም ነበሩ። እንዲለቁ ከከንቲባ ቢሮ ማስጠንቀቂያ ተሰጥቷቸዋል። ብዙዎች እንደለቀቁ ነው መረጃ ያለኝ። አደጋው በደረሰ ቀን እቃቸውን ያወጡ የነበሩ ሰዎችም ነበሩ። የሚቆፍረው ማሽን ቆሞ የነበረው ከዚህ ቀደም በተቆፈረ ቦታ ነበር። እዚያ የነበሩ ሰዎች የሚናገሩትም ይህንን ነው። ከላይ ቆርቆሮ ሲነቃቅሉ የነበሩትም ሰዎች አደጋው በደረሰ ሰዓት ለምሳ እንደወጡ ነው መረጃ ያለኝ። የሰው ህይወት ያለፈው በር በመ ፈነቃቀሉና ብሎኬት በመላቀቁ ነው። በዚያ ነው ሰዎች ላይ ጉዳት የደረሰው።
5: ብሎኬት ይወልገዲሽ ነው ተሰናሚ።
2: በዚህ ጉዳይ ላይ ያምቦ ከተማ ከንቲባ ቢሮ አስተያየት እንዲሰጠን ተደጋጋሚ ሙከራ ቢደረግም ምላሽ አልሰጠም።
6: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ራጫጭር ዜናዎች አልፋለሁ። በኢቦላ ወረርሽኝ ምክንያት ዜጎቿ የገዙት የዓለም ዋንጫ ትኬት ገንዘብ ተመላሽ እንዲደረግ ዲአር ኮንጎ ጠየቀች። የዲሞክራሲያዊት ሪፐብሊክ ኮንጎ እግር ኳስ ፌዴሬሽን ከኢቦላ ጋር በተያያዘ የጉዞ እገዳዎች በመጣላቸው ምክንያት አሁን ላይ ወደ አሜሪካ መግባት የማይችሉ ደጋፊዎቿ የገዙትን የትኬት ወጪ ፊፋ እንዲመልስ ጠይቋል። በኢራን ለሶስት ወራት ተቋርጦ የነበረው የኢንተርኔት አገልግሎት ተጀመረ። በኢራን ለሶስት ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የሀገሪቱ ምክትል ፕሬዝዳንት አስታውቀዋል። መሐመድ ሬዛ አሪፍ ማክሰኞ ዕለት በኤክስ ገጻቸው ላይ ነጻና ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያ እርምጃ ወስደናል ብለዋል። እስራኤል በሊባኖስ መንደሮች ላይ በፈጸመችው ጥቃት 11 ሰዎች መገደላቸው ተገለጸ። እስራኤል በሄዝቦላ ላይ የምትወስደውን ወታደራዊ እርምጃ እንደምታጠናክር ከገለጸች በኋላ በደቡብና ምስራቃዊ ሊባኖስ በርካታ ድብደባዎችን መፈጸሟ ተገልጿል። በዚህም ሁለት ህጻናትን ጨምሮ በ11 ሰዎች ላይ የሞት አደጋ መድረሱን የሊባኖስ ጤና ሚኒስቴር አስታውቋል። በኢራን ጦርነት ምክንያት በመላው ዓለም የሚሳኤል መከላከያ ስርዓት መዳከሙን ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በኢራን ጦርነት ምክንያት በመላው ዓለም የባሊስቲክ ሚሳኤል መቃወሚያ ስርዓት እጥረት መፈጠሩን ተናግረዋል። ለተፈጠረው እጥረት መፍትሄ መገኘት አለበት ሲሉም ፕሬዝዳንቱ ተናግረዋል። በኬቭ ስልታዊ ጥቃት ለመሰንዘር የዛተችው ሩሲያ የውጭ ዜጎች ከከተማው እንዲወጡ አሳሰበች። በዩክሬን መዲና ኬቭ አዲስ ስልታዊ ጥቃቶችን እንደምትሰነዝር ያስታወቀችው ሩሲያ የውጭ ሀገራት ዜጎች ከተማውን ለቀው እንዲወጡ ማሳሰቢያ ሰጥታለች። ሩሲያ ከቀናት በፊት በዩክሬን መዲና ከፍተኛ ጥቃት ያደረሰች ሲሆን ጦርነቱ ከተጀመረ ወዲህ የከፋው ነው ተብሏል። በመቀጠል ወደ አሜሪካና ኢራን ጦርነት ጉዳይ ነው የምናልፈው። ወደ ጦርነት ከገቡ 88ኛ ቀናቸው ላይ የሚገኙት ኢራንና አሜሪካ ዛሬም እንደ ትናንቱ ናቸው። ጦርነት ሲባል ሰላም፣ ሰላም ሲባል ጦርነት እያሉ ቀጥለዋል። በመካከለኛው ምስራቅ ያሉ የዛሬ አበይት ወሬዎችን ምን ተስኖት ተሾመ እንዲያጠናቅቃቸዋል።
4: የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርቡ እንደማይደረስ መግለጻቸው ይታወሳል። የኢራን እስላማዊ አብዮት ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት ያጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታውቋል። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነቱ በኩል ባወጣው መግለጫ የአሜሪካ ጦር በቃጣናው ጣልቃ ገብነቱና ጠባጫሪነቱን ቀጥሎ በፐርዥያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችንን ለመከላከል MQ-9 ድሮን መተን ጥለናል ሲልም አክሏል። የኢራን ጠቅላይ መሪ ሞጅታብ ሐሚኒ ለኢድ አል አድሃ በዓል ባስተላለፉት መልእክት ደግሞ እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ገልጸዋል። ጠቅላይ መሪው በጽሑፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቃጣናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ዘግቧል።
6: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረስ

ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። BBC News Amharic የዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

አዲስ ይዞቶኮ ገረገልገል ከነከም በተበታኒ ለሚ ናይጄሪያ በረደርቤ ገረጀል ከባረት በረኩም ለማብድግ ደሚሻን ኬስ 1000 ተበታትሮይ በረከነሞ እርግሳቲን ገራ ሮያል አንተርቡ ጀረም ክለብ በልጅም ዴሜ ካንትሪ ቪክተር ኡዳ ከንጀረም ሞሪስ ወጋድግ ደሚቶኮን ዓለም በከነን ልፑስ አደርቡ ሂማማጅራ 1000 ኬስ አትገም ሰጋሪ እርግሲ ሳትሮይ ተበታንኩ

0: መደረ ነዚ ታተ ኣይተናኸፎን እሞ ከይ ንምንታይ እዩ ጎሲዎ ሓሊፉ ትዝምድና ከመይ ክኸይድ ይኽእል ኢልካ ትሓስብ?
1: እቲ እገዳ በይናዊ ዘይፍትሓዊ ነይሩ። ሓደ እገዳ ሕጋዊ ክኸውን ሕቡራት ሃገራት ክግበር ኣለዎ። እዚ ግን ብኣሜሪካ በይናዊ እገዳ ዘይፍትሓዊ እገዳ እዩ ዘይብል ምልዓሉ ፅቡቅ እዩ። ክሳዕ ሕዚ ግን ኣይተላዓለን ንኽላዓል ይሕሰበሉ ኣሎ እዩ ተባሂሉ። ብሓፈሽ ግን ኣብቲ ነዘር ናይ ፕረዚደንት ኢሳያስ ንኣሜሪካ ክነቅፍ ደልዩ፣ ግን ንፕረዚደንት ትራምፕ ከዓ ካብቲ ነቐፈታ ክውፆ ደልዩ። ብሓፈሽ እቲ ነቐፈታ ነቶም ተሓጋገዝቱን ኣማኸርቱን ነጋግዎ ኣለዉ ዝብል ኣዛኣያ መሰረቱ ቁኑዕ ኣይኮነን። ኣማኸርትን ተሓጋገዝትን እማመታት ናይ ክውሰድ ዝግብኦ ስጉምትታትን ሳዕቤናቱን እዮም ዘቕርቡ እምበር ኣይውስኑን እዮም። እቲ መራሒ እዩ ትወሳኒ። ስለዚ እቲ ሓላፍነት ናይቲ መራሒ እዩ። ግን ንዕኡ ንዘይ ምንቃፍ ሸፈፍ ኢሉ፣ ምክንያቱ ፕረዚደንት ትራምፕ ከዓ ብዙሕ ግዜ ስምዒታዊ ቅልጡፍ መልሰ ግብራዊ ስጉምቲ ስለ ዝወስድ እዚ ስለዝተገንዘበ ሸፈፍ ኢሉ ሓሊፉ። ዝተረፈ ትግባራት ስርዓት ኣሜሪካ ክግምግም ከለካ ሓላፍነት መን እዩ ዝወስዶ ድሕልካ እቲ ፕረዚደንት እዩ ሲ ወሳኒ። እቶም ካልኦት ኣማኽርቲ እዮም እማመታት የቕርብሉ ነቲ መራሒ ዝብሉ እዚ እማመዚ ድሕሪ ተግቢርና ሳዕበኒ ከም ዝኸውን እዩ ኢሎም የማኽርዎ። እቲ ውሳኔ ግናቱ ሓላፍነት እዩ፣ ናቱ መዝነት እዩ። ከምኡ ስለዝኮነ ሓላፍነት ስከም እቲ መራሒ እቲ ፕረዚደንት እዩ እምበር እቶም ኣማኸርቱ ወይ እቶም ተሓጋገዝቱ ኣይኮኑን።
0: ፅቡቅ ኣምባሳደር ዓንደብርሃን ወለ ጊዮርጊስ ንስለተዝሃብካኒ ሰፊሕ መብርህን ትንታነን ኣዘ የዘመስግነካ።
1: ሰናይ ቅንያት።
2: ቅድሚ ሕጂ ብድሆታት ዝነበርዎ ውዕል ፕሪቶርያ ብዝበለፀ ኣብ ሓደጋ ውሽጢ ዘእተወ ናይ ሕወሓት ስጉምቲ ሰለስተ ሰሙን እኳ እንተሕለፈ ክሳብ ሕጂ ካብ ፌደራል መንግስቲ ብወግዒ ዝተዋህቦ ርእቶ የለን። ኣብዚ ጉዳይ ኣዜብ ብርሃነ ዘዳለወቶ መደብ ስዒቡ ክቐርብ እዩ።
3: ዶክተር ደብረፅዮን ብ30 መያዝያ 2018 ካቢንኡ ንፈለማ እዋን ኣብ ዝኣከበሉ ናይቲ ግዜያዊ ምምሕዳር ስልጣን ብሓይሊ ይተሓዝ ከም ዘሎ ዝገለፀ ሌትናንት ጀነራል ታደሰ ካብታ መዓልቲ እቲ ኣነ ድሓር ድምፁ ኣይተሰምዐን። ነቲ ስልጣን ዝተቆፃፀረ ናይ ሕወሓት ኣቦ ወንበር ዘጣየስዎ ካቢነን ብኣንጻሩ ክልላዊ ውሳነታት የመሓላልፍ ኣሎ። ብዛዕባ ጉዳይ ክልል ትግራይ ቀፂሉ እንታይ ክኸውን እዩ ዝብል ክሳብ ሕጂ ብንፁር ኣይተፈልጠን። ኩነታት ከም ዘለዎ ይቕፅል ድዩ ወይስ ፌደራል መንግስቲ

0: ማዕከላይ እዚ ሰራዊት አሜሪካ ገሊጹ ነይሩ። ነጻነት ኤርትራ ካብ መግዛእቲ ክሳብ ሪፈረንደም ዘሎ ታሪክ ህዝቢ ኤርትራ በደሙን በድምፁን ዘረጋገጸው ናይ ነዊሕ ዓመታት ናይ ሓርነት ጉዕዞ እዩ። ናብቲ ንሉዓላውነት ሃገር ሓጋዊ ኣፍልጦ ዘውሓሰ ናይ 1993 ህዝባዊ ውሳነ ዘስገረ ታሪካዊ ምዕራፍ እዩ። ኣክሊሉ ጸጋይ
1: ኤርትራ ኣብ 1993 ናፅነት ኣዊጃ። ቅድሚኡ ግን እንታይ ዓበይቲ ታሪካዊ ፍጻመታት ሓሊፎም? ኣብዚ ሓፂር ቪድዮ ከዘኻኽረኩም። ኤርትራ ቅድሚ 35 ዓመታት ካብ ኣፍሪቃ ብንውሓቱ ሓደ ካብ ቀዳሞት ዝኾነ ዕጥቃዊ ቃልሲ ኣካይዳ። በዚ ብዙሓት መስዋዕቲ ዝኸፈልሉ ቃልሲ ድማ ካብ መግዛእቲ ኢትዮጵያ ሉላውነት ኣረጋጊፃ። 24 ግንቦት ከም ዕለተ ናፅነት ወግዓዊ መዓልቲ ክኸውን ተኣዊጁ። ናብ ድሕሪ ክንምለስ፣ መግዛእቲ ኢጣልያ ኢጣሊያ ኣብ ሰነ 1809 ኤርትራ ግዛኣታ ምዃን ኣዊጃ። ክሳብ 1941 ድማ ናስታት 51 ዓመታት ፀኒሓ ምምሕዳር እንግሊዝ። ኣብ ካልኣይ ውግ ዓለም ንኢጣልያ ስዒራ ካብ 1941 ክሳብ 1952 ናስታት 11 ዓመታት ንኤርትራ መሓዲራታ። ፌደሬሽን ውድብ ሕቡራት ሃገራት ብ1952 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቑረን ድምፂ ሂቡ። እንተኾነት ፌደሬሽን ነዊሕ ክፀንሐ ይካለን። ምፍራስ ፌደሬሽን ኣብ 1962 ኢትዮጵያ ንውዕል ፌደሬሽን ትሒሳ ንኤርትራ ኣካላ ጌራታ። ነቲ ን30 ዓመታት ዝቐፀለ ዕጥቃዊ ቃልሲ ድማ ወሊዱ። ናፅነት ኤርትራ ድሕሪ ናይ ልዕሊ 50 ዓመታት ፖለቲካውን ዕጥቃውን ቃልሲ ነቲ ቃልሲ ዝመርሕ ዝነበረ ህዝባዊ ግንባር ሓርነት ኤርትራ ብ24 ግንቦት 1991 ዳርጋ ንመላእ ሃገር ኣብ ትሕቲ ቁፅረት እዩ ህዝበ ውሳነ ወይ ሪፈረንደም። ኣብ 1993 ኣብ ውሽጢ ነወፃን ዝርከብ ህዝቢ ኤርትራ ህዝበ ውሳነ ኣካይዱ። ብ99.8% እወን ናፅነት ኣድሚፁ። ኤርትራ ሉዓላዊት ሃገር ብምዃን ኣባል ውድብ ሕቡራት ሃገራት ኮይና።
0: ዝኸበርኩም ሰማዕትና ንሎም ዝበልናዮም ትሕዝቶታት ነዚኦም ይመስሉ ነይሮም። ኣዋሃዲት መደብ ኣዜብ ብርሃነ ክኢላ ቴክኒክ ዴቪድ ኢንዛው ከምኡውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰናይ ንምነ ኢልኩም